ስራሕ ከም ዘድሊ ተገሊጹ። ሓላፊ ፖሊስ ትራፊክ ዞባ ዓንሰባ ሜጀር ንርኣዩ ጸጋይ ንኢሪና ኣብዝሃቦ ሓበሬታ ኣብ ዝሓለፈ መንፍቕ ብዘጋጠመ 168 ሓደጋታት 7 ሰባት ክመቱ ከለዉ ልዕሊ 130 ኣካላዊ መጉዳእቲ ከም ዝወረዶም ኣብ ንብረት ድማ ልዕሊ 2.1 ሚልዮን ንኣፋ ክሳራ ከም ዝሰዓበ ሓቢሮም። እዚ ሓደጋታት ምስ ናይ ዝሓለፈ ዓመት ተማሳሊ ኣዋርሒ ክነዕፅር ከሎ ብ9.5 ሚታዊት ከም ዝዘየደ ብምጥቃስ እዚ ናብ ዝተሓተ ደረጃኡ ንምውራድ ኣብ ዝካየድ ጻዕሪ ኣፍልጦ ሕብረተሰብ ክምባል ወሳኒ ከም ዝኾነ ኣረዲኡ። ቀንዲ ጠንቂ ሓደጋታት ትራፊክ ውቱር ናህሪ መስመርካ ዘይምሓስ ቀዳምነት ዘይምሃብ ጥዕንአን ዘይተረጋገፀ ተሽከርከርቲ ምምራሕ ሕግታት ትራፊክ ብዝግባእ ዘይምኽታልን ካልእን ምዃኑ እውን ኣብሪሁ። ብዘይካዚ ብብሽክለታታት ብሓፈሻ 3 እግረን ድማ ብፍላይ ብተደጋጋሚ ጠንቂ ሓደጋታት ይኾና ምህላወን ብምሕባር እዚን ምፍታሕ ምስ መምሕዳር ከተማ ከረን ብምርድዳእ መለለዪ ስሌዳ ክግበረለን ቁፅረን ውሱን ንምግባር ድማ መደባት ከም ዘሎ ኣረዲኡ። ሜጀር ንርኣዮም መወዳእታ ምቁፅፃር ሓደጋታት ትራፊክ ንፖሊስ ጥራይ ዝግደፍ ዕማም ከምዚ ኮነ ብምሕባር ምትሕባር ናይ ኩሎም ኣካላት ክዛየድ ከም ዝግባእ ኣስሚሩሎም። ኣብ ጋሕቴላይ ንኡዘብ ኣጊንዳ ኣብ ኣገልግሎታት ጥዕና ትምህርትን ማይን ዝረአ ሕፅበት ንምቅላል ብምውሃድ ህዝብን መንግስትን ዝተኻየደ ፃዕሪ ዝምስገን ውፅኢት ይርከቦ ከም ዘሎ ተገሊጹ። ኣማሓደርቲ ሓውሲ ከተማ ኣቶ ዘርእሰ ናይ ጋይም ንኤርና ኣብ ዝሃቦ ሓበሬታ ኣብ ኣገልግሎታት ትምህርትን ጥዕናን ተመዝጊቡ ንዘሎ ገስጋስ ብምጥቃስ ፅበት ክፍልታትን ምፍታሕ ንዝተወስደ ተበግሶ መጊሱ። ንቅርብ ማይ ኣመልኪቱ ድማ ካብ 2022 ክሳብ 2025 ምስ ማእከላ ቤት ፅሕፈት ክፍሊ ሃብቲ ማይ ኣድሃሎ ዞባን ንኡስ ዞባን ብምውሃድ 300 ሜትሮ ኩቦ ትሕዝ ዓባይ መኽዘን ማይ ከም ተሰርሐትን እኹል ፀሓያዊ ፀሓያት ከም እተዋዳደላን ብምሕባር ኣብዚ ግዜ እዚ 80 ሚታዊት ካብ ስድራ ቤታት ብዝተዘርግሐ መስመር ይጥቀማ ምህላወን ሓቢሩ። ኣብዚ እዋን እዚ ዝኣረገ ናይ ሓፂን ሻምብቆታት ማይ ብፕላስቲክ ንምትካ ወፈራዊ ስራሕ ይዕመም ከም ዘሎ ዝሓበረ ሓላፊ ቴክኒክ መንእሰይ እድሪስ ዓሊ ኣብ ርእስቲ ኣብ ዙርያታ ሓውሲ ከተማ ዝዝርጋሕ ዘሎ ሻምብቆታት ማይ 4 መዐደሊ ንቁጣታት ከም ዘለዋ ኣረዲኦም። ተሳተፍቲ ብግድኦም ተወዲቦም ዘካይድዎ ማእተታዊ ወፈረታት ኣብ ባይታ ውፅኢት ስለ ዝተረኽቦ ብዝሓይለ ከም ዝቕፅልዎ ኣረጋጊፆም። ኣብ ቀንዲ መስመር ኣስመራ ባፅዕ ትርከብ ሓውሲ ከተማ ጋሕቴላይ 668 ስድራ ቤታት ይነብራ። ብሪጣንያ ጀርመንን ኢጣልያን ዝርከብአን ኣባላት ኔቶ ዝኾና 12 ሃገራት ኤሮጳ ፀጥታ ናይታ ኣህጉር ንምውሓስ 50 ቢልዮን ዶላር ክስላዓ ምዃነን ሓቢረን። እቲ ኣብ ውሽጢ 10 ዓመታት ዝትግበር ወታደራዊ መደብ ብቐንዱ ኣብ ምፍራይ ሚሳይላት ዘተኮረ ምዃኑ ተገሊጹ። እቲ ውጥን ኣሜሪካ ንሃገራት ኤሮጳ ክትገብሮ ንዝፀንሐ ፀጥታውን ወታደራውን ኣበርክቶ ክተግሎ ከም እትኽእል ድሕሪ ምእማታዊ ዝስዕብ ዘሎም ሃገራት ኤሮጳ ግዳማዊ ተፃብኦታትን ምምካት ናይ ባዕለን ጥሙር ወታደራዊ ሓይሊ ክቑማ ተደጋጋሚ ፀውዒት ክቐርብ ምፅንሑ ዝፍለጥ እዮም። እቲ ዝቐውም ወታደራዊ ሓይሊ ንሃገራት ኤሮጳ ካብ ፅግዕተኛነት ኪዳን ሰሜን ኣትላንቲክ ኔቶ ዘገላግል ክኸውን ከም ዝግባእ ፈረንሳን እስጳኛን ኣብ ዝሓለፈ ቀረባ ግዜ ምዝኻረን ኣይርስዓን። ፀጥታ ኤሮጳ ንምውሓስ ልዕሊ 9,000 ወታደራት ተዋዋፊራ ዘላ ኣሜሪካ ንቁፅርቲ ሰራዊት ክተጉድሎ ምዃና ትሕብር ስለ ዘላ ኣብቲ ሃጉር ፀጥታዊ ሓጓፍ ክስዕብ ከም ዝኽእል ክኢላታት ይእምቱ። ሆላንድ ንዩክሬን ተወሳኺ ቀጥታ ወታደራዊ ደገፍ ክትገብር ከምዘይትኽእል ሓቢራ። ዛጌት ልዕሊ 10 ቢልዮን ዶላር ዝዋግኡ ወታደራዊ ደገፍ ንዩክሬን ዝለኣኸት ሆላንድ ተወሳኺ ክትሰድድ ዓቕሚ ከምዘይብለያ ገሊጻ ዘላ። እስጳኛ ትርከበን ካልኦት ሃገራት ኔቶ እውን ንዩክሬን ዝግበር ወታደራዊ ደገፍ ልዕሊ ዓቕመን

ናኾነ ይመጽእ ከም ዘሎ ክሕብራ ጸኒሕና ኣለዋ ኔቶ ካብ 2022 ዩክሬን ልዕሊ 360 ቢልዮን ዶላር ዝግመት ወተሃደራውን ፊናንሳውን ደገፍ ከም ዝገበረት ጸብጸባት ይረድኡ። አሜሪካ ምስ ስፓኛ ጸንሓ ኩሉ ንግዳዊ ንጥፈታት ክትስርዞ ፕረዚደንት ዶናልድ ትራምፕ ኣዚዙ። ስፓኛ ጸጋሚት ኣባል ኔቶ ክብል ዝገለጻ ፕረዚደንት ትራምፕ ሃገሩ ምስኣ ዝኾነ ዓይነት ንግዲ ክህልዋ ከም ዘይደሊ ኣነጺሩ። ኔቶ ኣባላት ሃገራት ንዓመታዊ ብፅሒተን ናብ 500 ክብ ከብልኦ ንዘሕለፍኦ ውሳኔ ድሕሪ ምቅዋማ ምስ መራሒቲ ክዳን ዝኾነት ኣሜሪካ ከም እተፋሓፍሐት ዝዝከር እዩ። ብዘይካዚ መንግስቲ እስጳኛ ኣሜሪካ ክሊ ኣየር ሃገሩ ተጠቒማ ንኢራን ክተጠቅዕ ንዘቕርበቶ ሕቶ ድሕሪ ምንጻጉ እቲ ዘይምቅዳው መሊሱ ከም ዝኸረረ ይግለጽ። እስጳኛ ኣብ ልዕሊ ኢራን ዝካየድ ዘሎ መጥቃዕትታት ኣሜሪካን እስራኤልን ኣህጉራዊ ሕጊ ዝጥሕስ ምዃኑ ምግላጽ ክትቃወሞ ጸኒሓ እያ። ብዘይካዚ እስጳኛ ነቲ ኣብ ልዕሊ ወሽመጥ ቃዛ ዝካየድ ዘሎ ወታደራዊ ወፍሪ ብምቋም ምስ እስራኤል ንጸንሐ ወታደራውን ንግዳውን ዝምድና ከም ዘወንዘፈቶ ጸብጸባት ይረድኡ።

Nehru Federation, Eritrean Ethiopian, Serat Haile Selassie, Taqada Dimu, Eritrean Semoya, Kab Eritrean Tika, Nab Ethiopia, Kifersu, Serah Jammara. እዚህ ተግባር ምልጥ ዓላማታችን ነው ሙያተኛታት ብራፋ እድላትን አምሲልካ ናውሽት ኢትዮጵያ ምዝራቅ ሙሞየም ፍልጠቶምን ኢትዮጵያ ምህናት ቆንቆሎ ተቀዳማይ በትራሊ ሸነፍ ዕቁር ጸጋሰብ ኤርትራ ውጤኻ ኒኤርትራ ምድኻማ እዩ

ናይቲ ኣብ ኢትዮጵያ ዓብ ፅልዋ ዘለዎ ደራፋይ ጥላሁን ገሰሰ፣ የዘንባባ ማርነሽ፣ አምሳሉ፣ የህይወቴ ህይወት፣ የምግብ አይነቶች፣ ከሞት አልድንም፣ ካልኦትን ናይ ማሕሙድ አሕመድ፣ አላወቅሽልኝም፣ እንዴት ይረሳል፣ ናይ ብዙነሽ በቀለ፣ ወጣት ሳለሁ፣ የፍቅር መጠኑ

ዝብሉ ደርፍታት ክንሰምዕ ከለና መኒ ናይ ዘምቁራ ዜማታት ፈጣሪ ዝብል ሕቶ ይመፀና እምበኣር ሻለቃ ግርማይ ሓድጉ እዩ።

ሻለቃ ግርማ ይሐድጉ ናይ ክቡር ዘበኛ ናይ ዜማ ማሃዝን አቦኒ ካብ 1958 ክሳብ 1978 መጀመሪያ ኣብ ታሪክ ናይ ኢትዮጵያ ሙዚቃ ወርቃው ዘመን ተባሂሉ ይጽዋዕ። ኣብዚ ወርቃዊ ናይ ሙዚቃ ዘመናዊ ሙዚቃ ኢትዮጵያ ዘመን ዓብ እጃም ካብ ዝነበሮም ኤርትራውያን ሙዚቀኛታት እዩ ሓደ ካብኦም ሻለቃ ግርማ ይሐድጉ እዩ።

ግርማይ ካብ ኮርያ ምስ ተመልሰ ብሓላፍነት ክሰርሕ እኳ እንተተመደበ ሕጉስ ብዘይምንባሩ እምቢታ ስለ ዘስምዐ ተኣስረ።

ናይ ግርማይ ሓርጉ ስራሓት ብዙሓት እዮም ገለ ካብ ስራሓቱ ብውሕዱ ናይ ጥላሃም ገሰሰ ኣቋቋሚ ሽማ ኧረ ምን ይሻለኛል ብሞት ኣትርሽኝ እኔ ኣላንቺ ኣልኖርም ፍሬማ ዘር ከመሞት ኣልድንም ኡኡታ ኣያስከፋም ትዝ እያለኝ ተከዝኩኝ የዝምባባ ማርነሽ ዝብሉ ማዕለያ ዘይብሎም አበርከተ።

ናይ ማህሙድ አህመድ አላወቅሽልኝም እንዴት ይረሳል አቅምን አውቆ መኖር ካንቺ ጋር ካልሆነ ዝብሉ ዝተፈላለየ ሙዚቃታትን አየ

አብ ታሪክ ወርቃዊ ዘመናዊ ሙዚቃ ኢትዮጵያ አብይ ጃም ዝነወሮ ወርቅ ሰቢው ግርማ ይሐልቁ አንቺን ቋንቋ ትብል ደርፊ ኒኤርትራ ያ አዚም ካያ ኢሎም ዳግማይ ናብ እስር ቤት አተዋ

ካብ እስር ቤት ምስ ወፀ ውትድርና ሓደጎ ኣይፀንሐንውን ናብ ኣሜሪካ ተሰደደ ኣብ 2018 ካብዛ ዓለም ብሞት ተሰናበተ።

ዳግማይ ሐበሬታ ኩራትን ኩራንን አብትነሉ ሐመታት ክንካፈሎ መለለይ ከተማስቱት ጋር ተዝኾነ ብዙሓት አግራ ማህበራት ሳተፎ ብዙሕ ነባሪ ስቱትካርትን ከባቢያን ዝእንገዶ ሶመር ፌስት ወይ ስቱትካርት 2026 ብልምዲ ስትራሴ ፌስት ተባሂሉ ዝፍለጥ ንሰንበት ዕለት 19 ወርሒ 7 2026 ልክዕ ሰዓት ፋዱስን 20 ባህልናን ያታናን ከነቕርብ ኢና በዚ ኣጋጣሚ ባህልናን ክብርታትናን ብሓባር ንምርኣይ ንምልዓልን ኩሎም ኤርትራውያን ብክብሪ ንክሳተፉ ብክብሪ ንዕድም ብሰላም ምፁ ኣካይቲ ሽማግለ ስሙር ማሕበረሰብ ኤርትራውያን ስቱትጋርት

ፌስቲቫል ተቀማጦ ጀርመን ብጽቡቅ ይካሄዳሎ ጽቡቅ ይሐልፋሎ ለመሆን ይቅጽላሎ ሓበሬታ ስለዚ የብልና ብቴሌፎን ሰብ ክንረክባ ይከኣልናን ግን ኣብ ገለገለ ፅሑፋት ከም ንሪኦ ጽቡቅ ዝሕጉስ በዓል ከም ዝነበረ ክንርዳእ ንኽእል።